0: SBS, a world of difference. You're with SBS Tigrinya on mobile, online and on radio.
1: እዚ ትሰምዖ ዘለኹም ብሞባይል ኦንላይንን ሬድዮን ዝመሓላለፍ SBS Tigrinya እዩ።
2: سلام زخبركم سمعتنا سمعتي راديو اس بي اس لومي حامس اسران حدن غنبت كلتشن اسران شدشنين حد ساعات قربنا مدب حزنا متينا لنا فلما حزبتات ابورجينن تورس ايلاندر نزلو مدبنا محلال فلزلنا مريت انت وين وننتي باهلا وين وننت مخانم افلطون هي بزد ما اس بي اس كرنيان حزبتات ورانجلون واي وران هاجر كلينن زحالفون زلون عبيت عدي كبريهب አውስትራሊያ ካፕተን አብስተፋላሌ ጽላታት ናይ ሰሞያ ሕጽረት ዘለዎን ሃገራት ሓንቲያ ነዚ ሃጓፍ ንምምላእ ዝተፈላለየ ክእለት ዘለዎም ሰባት ብቃወማምነት ግዜያውን ካብ ዝተፈላለየ ሃገራት ዝኣትውሉ መስርሕ ብምትግባር እውን ትፍለጥ ብካልእ ገጽ ካብ ኢትዮጵያ ኤርትራን ሓዊሱ ዝመፁ ብዙሓት ሰባት ብፍላይ ኣብ መጀመርታ ስራሕ ምርካብ ቀሊል ከም ዘይኮነ ይገልጹ ንምዃኑ ሓደሽቲ መጻእቲ ስራሕ ኣብ ምድላይ ዝገጥሞም ዕንቅፋታት እንታዮም ዘለዉ ዕድላት ከ ዝብሉን ካልእን ሕቶታት ምላሽ ካብ በዓል ሞያ ክረክብ ኢና ድሕሪ ዜና ክቐርብ እዩ ለበዳ ኢቦላን ምላሽ ውድብ ጥዕና ዓለምን ዘርእስቱ ትሕሶ ምስ ቀረበ ልኡኽና ሰደደልና ጸብጻብ ኣሎ ኣውስትራልያ ኢትዮጵያ ኣብ ሃገራዊ ፓርክ እምባታት ባሊ ንዝካየድ መደብ ስልጠና ሓለውቲ ፓርክ ሓገዝ ገይራ ፖለቲካን ወታደራውያን ሓይልታት ዝሓቆፈ ቤት ምክሪ ሰላምን ለውጢ ናብ ትግራይ ብዕልዋ ስልጣን ዝተቆፃፀረ ሓይሊ ክኣሊ ምዃኑ ገሊፁ ሕወሓት ብወገኑ ንመድረኻዊ ቃልሲ ምርግጋፅ ህልውና ኣብ ሓደ ንዕሰል ክብል ፀዊዑ ዝብሉ ከምኡን ንመበል 35 ዝኽሪ ናፅነት ኤርትራ ኣብ ጎደናታት

0: SBS live streams and podcasts are supported by advertising.
1: Starting a new life in Australia isn't easy.
2: A lot of companies have rejected me.
3: Sometimes I feel like, oh, I'm gonna quit, I give up.
1: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
4: ዘተ ሰላም አብ ናይ መወዳእታ ደረጅኡ ከም ዝርከብ ገሊፁ እቲ ውግእ ደው ድሕሪ ምባሉ ልዕሊ 6 ሰሙን ፀኒሕ እዩ ዝበሃል ዘሎ ኮይኑ ግና ገና ዝቕፅል ነባሪ ሰላም ክህሉ ዝኽእል እንተኮይኑ ግና ኣይተፈልጠን ናይ ኣሜሪካ ፕረዚደንት ነቲ ናይ ኢራን ወታደራዊ ዓቕሚ ኣብ ቀረባ እዋን ብዝተፈፀመ መጥቃዕትታት ኣዝዩ ተዳኺሙ ከም ዘሎ እንተገለፀ እኳ ዲፕሎማሲ እንድሕር ፈሽሉ ግን መሊሱ ወታደራዊ ስጉምቲ ንምውሳድ ድሉ ከም ዘሎ ገሊፁ
5: ኢራን have a nuclear weapon. That's all. It's very simple. We will not let that happen.
4: ኢራን ኒኩለሳዊ ኣፅዋር ኣለዋ እዚ ኣዝዩ ቀሊል ክመስል ይኽእል እዩ ከምኡ ክኸውን ድማ ኣይከነፍቅድን ኢና ብዙሕ ደገፍ እውን ኣለና ዜና ሓሶት ብምንባብን ብምስማዕን ብዙሕ ደገፍ ከም ዘሎና ኣይትፈልጡን ኢኹም ሰባት ኒኩለሳዊ ኣፅዋር ክህልዎም ኣይደልዩን ኒኩለሳዊ ኣፅዋር እውን የብሎምን ሕማቅ ክገብሩ እውን ይደልዩ እንታይ ከም ዝኸውን ክንርኢ ኢና ንሕና ግና ፀቢቕና እኳ እንተወቕዕናዮም ብዝያዳ ክንሃርሞም የድልየና ይኸውን ምናልባት ግና ከምኡ ኣይከውንን ክኸውን ይኽእል እዩ እንተኾነ ኢራን ኒኩለሳዊ ኣፅዋር ክትውንን ንምሉእ ኣብ ማእከላይ ምብራቕን እስራኤልን ክትድብድብ ኣይነፍቅድን ኢና ነቲ ዩሬንየም ዝህብትን ፕሮግራም ንሲቪላዊ ዕላማ እዩ ብምባል ኢራን ኒኩለሳዊ ኣፅዋር ከም ዘይትደሊ ብተደጋጋሚ ክትገልፅ ፀኒሓ እያ መጠን ክታበት ኣብ ቆልዑ ብምንቁልቃሉ ከም ዲፌትሪያ ዝኣመሰሉ ሕማማት ዳግማይ ንክመፁ ኣበርክቶ ይገብርሉ ክብል ማሕበር ሕክምና ኣውስትራልያ ኣፍሊጡ ሰበስልጣን ጥዕና ኣብ ዓሰርተታት ዓመታት እቲ ባክቴርያ ብምኽሳቱ ነቲ ረክሲ ንክቆፃፀሩ ይፅዕሩ ኣለው ኣውስትራልያ ክሳብ 20 ጉንበት ኣብ ኖርትርሃርን ቶሪቶሪ ይቕሬታ ኣብ ኖርዘርን ቴሪቶሪ ኩንስላንድ ደቡብ ኣውስትራልያን ምዕራብ ኣውስትራልያን 226 ግዳያት ዲፌትሪያ መዝጊባላ ምክትል ፕረዚደንት ኤኤምኤ ኣሶሴት ፕሮፌሰር ጁልያን ራይት ኣብ ግዜ ቁልዕነት መጠን ክታበት ምንካይ ኣዝዩ ከም ዘተሓሳስብ ገሊፁ
6: We've seen the rate of vaccination drop below 90% for children.
4: ኣብ ክሊ ሓደን ክልተን ዓመት ንዝዕድሚኦም ህፃናት መጠን ክታበት ብትሕቲ ቴስ ኣሚእታዊ ምውራዱ ርኢና ኢና ከም ሳዕብን ናይዚ ድማ ነቲ ቅድሚ ብዙሕ ዓመታት ዘጥፋኣናዮ ዝመስለና ዝነበረ ብዙሓት ናይ ቆልዑት ሕማማት ዳግማይ ምኽሳት ምጅማሮም ኣዝዩ የተሓሳስበና ፕረዚደንት ኩባ ነበር ራውል ካስትሮ ኣብ ሕቡራት መንግስታት ኣሜሪካ ብናይ ቅትለት ክስታት ከም ዝቀረበሉ ተሓቢሩ መዛግብቲ ቤት ፍርዲ ከም ዝሕብሮ ወዲ 94 ዓመት ብሓደ ንዜጋታት ኣሜሪካ ንምቕታል ውዲት ብምግባር ብ4 ቅትለትን ብ2 ምስንኻል በረራ ነፈርትን ክሲ ቀሪቡሉ ኣሎ ብመሰረት እቲ ናይ ኣሜሪካ ኣኽባር ሕጊ ቶድ ብላንቼ ዝበሎ እቲ ክሲ ካብቲ ብ1996 ዝተፈፀመ ፍፃሜ ተላዕለ ኮይኑ ኩባውያን ነፈርቲ ብሓደ ጉጅለ ስደተኛታት ደቂ ኩባ ዝተወቕዓ ነፈርቲ ዝተሓሓዝ እዩ ውድብ ጥዕና ዓለም ነቲ ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ኣጋጢሙ ዘሎ ኢቦላ ንምምካት መከላኸሊ ናውትን ናውቲ ሕክምና ንምቕራብ ተዳልዩ ከም ዘሎ ገሊፁ ኣብዚ እዋን እዚ ናብታ ኣብ ጥቓ ማእከል እትለበዳ እትርከብ ምብራቃዊት ከተማ ቡንያ ናይ ገጽ ማስኬራ ቴንዳታትን ከረፂት ኣካላትን ዝርከቦም ልዕሊ 20 ቶን ዝኸውን ረድኤት ተላኢኽሎ ናይ ውድብ ጥዕና ኣፍሪቃ ሰንሰለት ቀረበ ብፋጢማ ታፊዳ ዝምራሕ ከም ዝበለቶ እቲ ዝደድሊ ነገራት ምቕራብ ዝርግሐ እቲ ቫይረስ ንምዝሓል ኣገዳሲ እዩ
7: We just witnessed a Dash 8 aircraft take off with 6 tons of cargo directly
4: ሓንቲ ዳሽ 8 ዝዓይነታ ነፋሪት 6 ቶን ፅዒና ሒዛ ክትወፅእ ከላ ብቐጥታ ናብ ሕጂ ተተኸሲቱ ዘሎ ሕማም ክትከይድ ብዓይንና ርኢና እተወሰነ ድኳናትን ካልእ ተወሳኺ ናውቲ መከላኸሊታትን ልኢኽና ውሑስን ምዕሩግን ቀብሪ ከም ዝህሉ ምእንቲ ክኸውን እተወሰነ ከረፂት ሬሳ ሰዲድና ኢና ስለዚ ሰባት ብመሰረቱ ነቶም ዘፍቅሮም ሰባት ውሑስን ምዕሩግን ብዝኾነ መገዲ ክሰናበትዎም እዮም ዛጊት ኣብተን ኣብ ሰሜን ኢትሪን ሰሜን ኪቡን ዝርከባ ሰሜናዊ ኣውራጃታት ኮንጎ

0: 51 ሰባት ኣብ ኡጋንዳ ድማ 2 ሰባት በቲ ሕማም ከም ዝተታሕዙ ተረጋጊፁ ኣሎ ኣብ ርእሲ እዚ 139 ጥርጡራት ከም ዝሞቱን ዳርጋ 600 ዝኾኑ ጥርጡራት ተረኺቦም ከም ዘለውን ተፈሊጡ ኣሎ ብዛዕባ ሕማም ኢቦላ ዝምልከት ፀብጻብ ድሕሪ ዜና ክቐርብ እዩ ሰልፊ ጥምረት ፌደራል መንግስቲ ኣውስትራልያ ነቶም ምስ ጉጅለ ኣይኤስ ምትእሳር ዘለዎም ደቂ ኣንስትዮን ህፃናትን ናብ ኣውስትራልያ ከይምለሱ ንምክልኻል ዝከኣሎ ኩሉ ክገብር ኣሎ ኢሉ 6 ናይ ኣውስትራልያ ኣንስቲ ምስ ህፃናትን ደቂ ደቀን ኣብ ውሽጢ ሒደት መዓልትታት ካብ ሶርያ መዳጎኒ ደንበ ክወፃ ትፅቢት ይግበር ፌደራል መንግስቲ ነቲ ጉጅለ ዝኾነ ሓገዝ ከምዘይህብ ይገልፅ ይኹን እምበር መራሒ ተቃዋሚ ኣንጉስ ቴይለር መንግስቲ ነዞም ሰባት ከይምለሱ ክገብር ከም ዘለዎ እዩ ዝዛረብ
1: The government should be doing everything they can to prevent that from happening. And I've said that from the start.
0: እቲ መንግስቲ ነዚ ንከይፍፀም ዝከኣለዎ ክልገብር ኣለዎ ካብ ፈለምኡ ከምኡ የ ኢለ ማለት እዞም ሰባት እዚኦም ንሃገሮም ገዲፎም ንግብረ ሽበራውያን ትካላት ዝድግፉ ሰባት እዮም ኣብ ኣውስትራልያ ብሉፅ ሽልማት መፅሓፍ ዝቐርበሉ ዝርዝር ኣስማት ፀሓፍቲ ተፈሊጡ ኣብቲ ዝርዝር ዲሲፕሊን ዘርእስታ መፅሓፍ ብፍልስጢማዊት ኣውስትራልያዊት ራንዳ ዓብደልፋታሕ ዝተፃሕፈት ልብወለድ ዘጠቓልል እዩ ንሳ ኣብ ሰሙን ፀሓፍቲ ኣደላይድ ከይትሳተፍ ብምኽልካላ መዛረቢ ኣርእስቲ ኮይና ንርአያ ናብቲ ሓደ ካብቲ ኣብ ኣውስትራልያ ዝዓበየ ስነ ፅሑፋዊ ፍፃሜታት ከይትሳተፍ ምስተኸልከለት ኣብቲ መደብ ዘረባ ዘስምዑ ናይቲ ፍፃሜ ምስታፍ ተሓሪሞም ከም ሰዓብኑ ድማ ናይ 226 ሰሙን ፀሓፍቲ ክስረዝ ተገዲድ እዩ እዚ መፅሓፍ ብዛዕባ ውልቃዊ ሓላፍነትን ናፃ ፕረስን ክትሽፍን እያ ብዛዕባ 2 ፍልጢማውያን ኣውስትራልያውያን ትምህርቲ ኣካዳምን ቀንዲ መራኸቢ ዙሓን ኣብ ምእላሽ ዘተኮረት ድማ እያ ኣብ ደቡብ ካሊፎርኒያ ኣብ ከባቢ ከተማታት ንዝነብሩ ሰባት ብሰንኪ በር ሓዊ ልዕሊ 17,000 ሰባት ካብቲ ቦታ ክጉዕዙ ትእዛዝ ተዋሂቦም ክፍሊ ሓዊ ቨንቱራ ካውንት እቲ ሃልሃልታ ኣብ ፈለማ ኣብ ሰዓት ብንፋስ ተደፊኡ 30 ማይልስ ይጓዓዝ ከም ዘሎ ኣፍሊጡ ነይሩ እንተኾነ ግን ሰራሕተኛታት ምጥፋእቲ ሓዊ ኣብ ለይቲ እቲ ንፋስ ብምዝሓሉ ነቲ ሓዊ ንምጥፋእ ተሓጊዞም እዮም ወሃብ ቃል ዲፓርትመንት ኣንድሪው ዶውድ ኣብ ሰበ ስልጣን ነቲ ቃልሲ ንምዕዋት ዝከኣሎም ኩሉ መዳያዊ ዓቕሚ ይውፍዩ ምህላዎም ገሊፁ ኣብዚ እዋን ናይ ሓዊ መጥፋእቲ እዋን 750 ዝኾኑ መጥፋእቲ ሓዊ ኣለውና ካብ መሬትን ካብ ኣየርን ኮይኖም ዝቃለሱ መጥፋእቲ ሓዊ ኣለውና ኣብ ስፖርት ኣብ መላእ ዓለም ዝርከቡ ደገፍቲ እንግሊዛዊት ጋንታ ኣርሰናል ድሕሪ 22 ዓመታት ጋንቲኦም ብምስዓራ ሓጎሶም ክገልፁ ውዒሎም ሓዲሮም ኣርሰናል ሓንቲ ፀወታ ተሪፋታ ብ82 ነጥቢ ኣብ ቅድሚት ማንቸስተር ሲቲ ድማ ነታ ናይ ትማሊ ፀወታ ኣሓዊስካ 2 ፀወታ ተሪፍዋ ብ77 ነጥቢ ሒዛያ ትማሊ ምሸት ናብ በርንማውዝ ገይሻ ማንቸስተር ምስ እትዕወት ምስ ኣርሰናል ዝህልዋ ናይ ነጥቢ ፍሊ ናብ 2 ስለ ዝወርድ ሰንበት ኣብ ዘካይድኦ ፀወታ ዋን ኣርሴናል ምስ እትስዕርሞ ማንቸስተር ሲቲ ከዓ ምስ እትዕወት ዋንጫ ትወስድ ማንቸስተር ሲቲ ምስ በርንማውዝ ኣብ እትገብሮ ፀወታ ምስ እትስዓር ወይ ማዕረ ምስ እትወፅእ ግን ኣርሴናል ብቐጥታ ሻምፒዮና ዝገብር ፀወታ እዩ ነይሩ ተፃወቲ ኣርሴናል ብሓባር ኮይኖም እዮም ነዚ ፀወታ ተኸታቲሎሞ ደገፍቲ መድፍዕኛታት እውን ብተመሳሳሊ ልዕሊ ደገፍቲ በርንማውዝ እውን ንበርንማውዝ ክድግፍዋ ኣምስዮም በርንማውዝ ኣቐዲማ ሸቶ ኣመዝጊባ ፀወታ ኣብ ምውድኡ ከዓ ሃላንድ ማዕረ እትገብሮ ሻቶ ኣመዝጊቡ ፀወታ በዚ ስለ ዝተዛዘመ ግን ኣርሰናል ድሕሪ 22 ዓመታት ሻምፒዮን ኮይና ተፃወታን ደገፍታን ኣብ ፅምብል እዮም ሓዲሮም ደገፍቲ ኣርሰናል በርንማውዝን ማንቸስተር ሲቲን ኣብ ዝፃወትሉ ዝነበረ እዋን ኣብ ከባቢ ስተድዮም ኣርሴናል ኢማሬትስን ኣብ ዘለዋ ክለባት ኣኪቦም እዮም ነቲ ፀወታ ብኣንክሮ ተኸታቲሎሞ ኣብ ኣፍሪቃ ንኬንያዊ ዊልያም ሩቶ ወሲካ መራሕቲ ሃገራት ከይተረፉ ኣርሰናል ድሕሪ 22 ዓመታት ፀሞ ልጋም ብምፍታሓ ሓጎሶም ክገልፁ እውን ተሰሚዖም እዮም ባርሰማዕትና ናይ ሎሚ መደብና ዜናታት ቅድሚ ዛምና ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ክሕብረኩም ኣብ ፐርዝ ክዘንብ ዝለዕለ 23 ዲግሪ ሰንቲግሬድ ኣብ ኣደላይድ ብከፊል ደበና ዝለዕለ 20 ኣብ መልበርን ደበና እዩ ዝለዕለ 16 ዲግሪ ሰንቲግሬድ ኣብ ሆባርት ብከፊል ደበና ዝለዕለ 17 ኣብ ካምቢራ ፀሓይ ክውዕል ዝለዕለ 17 ኣብ ሲድኒ ክዘንብ እዩ ዝለዕለ 20 ኣብ ብሪስበን ፀሓይ ክውዕል ዝለዓለ 24 ኣብ ዳርዊን ዝለዓለ 32 ዲግሪ ሴንቲግሬድ ሎሚ ሓደ ናይ ኣውስትራልያ ዶላር 72 ሳንቲም ናይ ኣሜሪካ ዶላር ከምኡውን ሓደ ናይ ኣውስትራልያ ዶላር 112 ቅርሽን 87 ሳንቲም ናይ ኢትዮጵያ ብር ይሽረፍ ኣሎ ዜና ወዲና ኣለና

0: sbs.com.au/audio.
1: ለበዳ ኢቦላን ምላሽ ውድብ ጠና ዓለምን
2: እዚ ትሰምዑዎ ዘለኹም መደብ ብቋንቋ ትግርኛ ዝፍኖ ሬድዮ ኤስቢኤስ እዩ።
1: ውድብ ጠና ዓለም ኣብ ዲሞክራሲያዊ ሪፐብሊክ ኮንጎን ኡጋንዳን ሕማም ኢቦላ ከም ዝተረኣየ ኣውጅሎ። እዚ ድማ ንማሕበረሰብ ዓለም ዘሰክፍ ህፁፅ ናይ ጥዕና ፀገም ኮይኑ ከም ዘለውን ኣፍሊጡ። ውድብ ጥዕና ዓለም ንቅጥቅታት ናይ ለበዳ ህፁፅ እዋን ከም ዘይማልእ እንተገለፀ እኳ እቲ ሕማም ናብተን ምስ ዲሞክራሲያዊ ሪፐብሊክ ኮንጎ ዝዳብቦ ሃገራት ዝያዳ ከም ዘስፋሕፍሕ ተኽእሎ ከም ዘሎ ገሊጹ ኣሎ። ንነበርቲ እታ ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ትርከብ ጎማ ካብቲ ኣብ መንጎ ሓይልታት መንግስትን ጠቓለስትን ዘጋጥም ዘሎ ተፃበኦታት ብዙሕ ስጋኣት እዩ ዘለዎም። እታ ከተማ ኣብ መጀመርታ 2025 ብተቃወምቲ ሓይልታት ቅልጡፍን ፅዕፅዕን መጥቃዕቲ ተኻየደላ ቦታ እያ። ኣብ መንጎ እቶም ዝዓጥቑ ሓይልታት ኮንጎሊዝን ብሩዋንዳ ዝድገፉ ዘለዉ ኤም23 ዝበሃሉ ደባይ ተዋጋእትን እተገብረ ግጭት ድማ ብኣማይታ ሽሓት ንዝቁፀሩ ሰባት ኣመዛቢሉ እዩ። ሕጂ ግና ከተማ ጎማ ንተቐማጢት ኣላን ቢስሞዋ ካልእ ዘፍርሕ ነገር ከም ዝተኸስተ ይገልጽ።
3: In truth, we're truly afraid of this Ebola epidemic. We've been hearing about Ebola for several years now. First in Equator province, then in North Kivu.
1: ከም ሓቂ ብዛዕባ ኢቦላ ካብ ንሰምዕ ሓያሉ ዓመታት ጌርና ኢና። ዕለማ ኣብ ክፍለ ሃገር ኢኳደር ድሓር ኣብ ሰሜን ኪቡ ሕጂ ድማ ኣብ ከተማ ጎማ ብሓቂ ልቢ ዝሰብር እዩ። እንታይ ክንገብር ከም ዘለና ስለ ዘይፈለጥና ስጉምትታት ክንወስድ ንመንግስቲ ንሓትት ኣሎና። ቅሳነት ዘይምህላው ግን ድሮ ፀገም ኮይኑሎ ሕጂ ድማ እዚ ሕማም እዚ ወሲኹ እዩ። ኣላይን ብዛዕባ እቲ ኣብ ጎማ ተራእየ ቀዳማይ ግዳይ ኢቦላ እዩ ዝዛረብ ዝነይሩ። እዚ ኣብ ቀረባ እዋን ተራእዩ ዘሎ ሕማም ብቐንዱ እቲ ቡን ዲ ቡጃ ዝበሃል ብርቱዕ ተላባዕ ሕማም ኢቦላ ዘለዓለ እዩ። ብሓፈሽኡ ልዕሊ 300 ጥርጡራት ናይ ሕማም ከም ዘለውን 88 ሰባት ብውሕዱ ኣብ 3 ናይ ጥዕና ዞባታት ከም ዝሞቱን ተገሊጹ ኣሎ። እንተኾነ ግን ናይ ዲኣርሲ ኣብ ሚኒስትሪ ስነ ፍልጠት ጥዕና ዶክተር ሚሳካ ዋንጌራ ከም ትገልጾ እቲ ብዛዕባ ክንክን ጥዕና ተመሓየሸ መለክዒታት ኣብ ቀረባ ግዜ ኣብ ዝኽሰቱ ሕማማት መጠን ሞት ክንኪ ክኢሉ እዩ። ነቲ ብዛዕባ እዚ ፈሊጦሞ ዘለዉ ኣብ ግብሪ ከም ዘውዕልዎ ድማ ርግፀኛታት እዮም።
4: ቢኮዝ ኢን ደ ፓስት ዊ ውድ ራን ኣዌይ ፍሮም ኢቦላ ፔሽንትስ we leave people we can't even handle them to give them some resuscitation some infusion
1: moniatu kadam kab humumat ibola na hadimina nirna nisabat hadignam nkhayid wala hanti na mistinfas hagazin infusionin kinubom ayn khalin nirna izom sabat ziatom nisrata zurat dam etawsena degaf yedliyam bizuh ma yisunu dam yisunu degaf yedliyam hejigna kinkinna mistamahayshe metan mot kana gudil kamin khal tamahirnaluna ትካል ውድብ ጥዕና ገና ነቲ ኩነታት ብንቕሓት ይከታተሎ ከም ዘሎ እዩ ዝገልጽ። ድሮ ህፁፅ ናይ ጥዕና ኩነታት ንማሕበረሰብ ዓለም ኣስጋኢ ምዃኑ ኣውጁ ከም ዘሎ ጀኒፈር ምንባባዚ ካብ ኡጋንዳዊት ከተማ ካምፓላ ገሊፃ ኣብ መላእ ዓለም ዘተሓሳስብ ኩነታት ጥዕና ከም ዘሎ ድማ ትገልጽ። እቲ መንግስቲ ክዓፅዎ ስለ ዝኽእልን ካብ ስራሕ ደው ከብለና ስለ ዝኽእልን እዚ የሰክፈና እዩ። ኮይኑ ግና ውድብ ጥዕና ዓለም ምክትታል ዘይግበሮ ስግረዶብ ስለ ዝፈጥር ናብቲ ሃገር ዝግበር ጉዕዞን ንግድን ከይዕገት የተባብዕ። ሃገራት ንሃገራዊ ናይ ሕማቅ ኩነታት ህፁፅ ናይ ምሕድራ መስርሕን ከበግሳ ከምኡን ስግረዶባዊ መርምራን ኣብ ቀንዲ ውሽጣዊ መገድታት መርምራ ከካየዳ መኺሩሎ። ይኹን እምበር እቲ ዝዓበየ ጉዳይ ውፅኢታዊ ፍወሳ ናይ ምርካብ ዕድል እዩ። ኣብዚ እዋን እዚ ንዓለት ኢቦላ ዝኾነ ቡን ዲ ቡጆ ካልኦትን ናይ ኢቦላ ቫይረሳት ዝኸውን ክታበት ኮነ ሕክምና ኣብ ኣፍሪቃ ኣይተሰርሐን ዘሎ። ኣብ ኣፍሪቃ ኣብ ዝርከብ ማእከል ምቁፅፃርን ምክልኻልን ሕማም ዝዓይ ዶክተር ጃን ካሴያ ኣገዳሲ ፀጋታት ንምርካብ ኣብ ፀጋሚ ኩነታት ሕልኽልኽን ዋጋን ከም ዝወሰኸ ገሊፁ።
5: ዲስ ኢዝ ዘ ኢኩዊቲ ኢሹ ኣንድ ወስተርን ካንትሪስ ዶንት ኣንደርስታንድ ዳት
1: እዚ ናይ ማዕርነት ጉዳይ እዩ ምዕራባውያን ሃገራት ኣፍሪቃ በዚ ኩነታት ኣብ ትፅለወሉ እዋን ሰባት መዓልታዊ ይበሩ ወይ ይገሹ ስለ ዘለዉ ኣብ ሓደጋ ከም ዘለዉ ኣይርድኦምን እዩ ዘሎ ንኣፍሪቃ ብምድጋፍ ድልዱል ስርዓተ ምህናፅ ማለት እዩ ኣብ ኣፍሪቃ ናይ ክታበታትና መድሃኒታት ምፍራይ ንምዕራባውያን ሃገራት ንምክልኻል እውን ካልእ መገዲ እዩ እዚ ብዶታት እዚ እናሃለዎ ክነሱ እቲ ኣብ ውሽጢ ዲኣርሲ ዘሎ ምላሽ ይቕፅል እዩ ዘሎ ሚኒስተር ጥዕና ዲሞክራስያዊ ሪፐብሊክ ኮንጎ ሳሙኤል ሮጀር ካምባ ሰበስልጣን መንግስቲ ሓደስቲ ማእከላት ሕክምና ንምስራት ኣብ ሩዋን ፓራን ሞንጎሉን ቦታታት መሪፆም ከም ዘለዉ ይገልጽ ኣብ ኪንሻሳ ዝነበረ ህፁፅ ረድኤት ኣብ ናይ ፈለማ መልሰ ግብሪ ምስ ዓነወ ወኪል ውድብ ጥዕና ዓለም ኣና ኣንቸያ ተወሳኺ ሕክምናዊ ቀረብ ብነፋሪት ይዳሉ ከም ዘሎ ገሊፃ ዳይረክተር ውድብ ጥዕና ዓለም ዶክተር ቴድሮስ ኣድሓኖም ገብረ የሱስ እቲ ትካል ነቲ ኩነታት ምላሽ ንምምሃብ ሙሉእ ብምሉእ ተዳልዩ ኣሎ ይብል ህፁፅ ኩነታት ክጋጥም ከሎ ብቕልጡፍ ንምድጋፍ ካብቲ ዓለማዊ ውድብ ጥዕና ዘውፅኦ ናይ ህፁፅ እዋን ማዕከን ገንዘብ 500,000 ዶላር ኣውፅኤ ኣለኹ ከም ነባሪ ጓንዳዊ ናኦሚ ካያንዶ ዝኣመሰሉ ገሊኦም ነበርቲ ገለ ሰባት ብኸመይ ክፀልዎም ከም ዝኽእል ስለ ዘይርድኡ ትምህርቲ ምሃብ ነቲ ለበዳ ኣዝዩ ኣገዳሲ ይብሉ
0: I would like the government to one quickly spread awareness about Ebola and how it is spread
1: እቲ መንግስቲ ክገብሮ ዝግብኦ ሓደ ነገር ብዛዕባ ኢቦላን ብኸመይ ከም ዝርጋሕን ብቕልጡፍ ኣፍልጦ ክህብ እየ ዝደሊ እዚ ሓበሬታ እዚ ዋላ እውን እቶም ተራ ሰባት ንክርድዎ እደሊ ይኹን እምበር ኢቦላ ኣብ ካምፓላን ኡጋንዳን ንኸይላባዕ ነዚ ሕማም ኢቦላ ንምክልኻል ንምሕላውን ስጉምቲ ምውሳድ ይጀመር ዶክተር ማሲካ ዋያጌራ ኣብ መጀመርታ ምፍላጥ እውን ኣገዳሲ እዩ ትብል ነቶም በዚ ሕማም እዚ ከም ዝተታሓዙ ዝጥርጠሩ ሰባት ብቕልጡፍ ንምልላይ ድማ ዓቕሚ ዘለዎ ምርመራ ክግበርን ስርዓተ ምርመራ ክህሉን ፀዊዑ እንተኾነ ግን ምስ ወተሃድራት ገለ በቲ እስላማዊ ጉጅለ ዝድገፉ ከምኡን ብሰንክቲ ኣብ ኮንጎ ዝርከብ ዕደናን ስግረዶብ ኡጋንዳን ዝካየድ ዘሎ ቀፃሊ ግጭታት ምንቅስቓስ ህዝቢ ነቲ ግብረ መልሲ ዓብ ብድሆ ኮይኑዎ ኣሎ ዛጊት ቤንጃሚን ሞቦንቢፓ ካብቲ ኤኤፍሲ ኤም23 ኮንጎ ሪቨር ኮንጎ ዝዋጋእ ሰራዊት ደባይ ተዋጋኢ ሰራዊት እቲ ዕጡቕ ኩሉ ነገር ኣብ ኢዱ ሒዙ ከም ዘሎ ይገልጽ
3: Two meetings have been held and the means have been provided.
1: ክልተ ኣኼባ ተገይሩ እዩ ዘድሊ መሳርሒ ድማ ቀሪቡ እዩ ናይ ሕክምና ሰራሕተኛታት ኣብ ቦትኦም ኣለዉ ናይ ቴክኒክ ጋንታታት እውን ኣብ ቦትኦም ኣለዉ ኩሉ ነገር ድሮ ኣብ ትሕቲ ቁፅፅር ኣትዩ ዘሎ እዚ ኤስቢኤስ ትግርኛ እዩ
5: ሰላም ጥዕና ሃበልና ከመይ ቀኒኩም ክቡራት ተኸታተልቲ ኤስቢኤስ ትግርኛ ንሰዓት ዝተዳለዉ ዜናታት ንሆ ፈለማርስታቶም ከነቐድም ኣውስትራልያ ኣብ ሃገራዊ ፓርክ እምባታት ባሌ ኢትዮጵያ ዝተኻየደ መደብ ስልጠና ሓለውቲ ሓገዝ ገይራ ፖለቲካውን ወተሃድራዊ ሓይልታት ዝሓቐፈ ቤት ምክሪ ሰላምን ለውጥን ኣብ ትግራይ ብዕልዋ ስልጣን ዝተቆፃፀረ ንዝበሉ ሓይሊ ክኣሉ ምዃኑ ገሊጹ ሕወሓት ብወገኑ ንምድረኻዊ ቃልሲ ምርጋፅ ህልውና ኣብ ሓደ ንዕሰል ክብል ፃውዒ ተቕሪብሎ ቢሮ ትምህርቲ ትግራይ መዛዝም ትምህርቲ ናይ 218 ኣቆፃፅራ ግእዝ ካብቲ ንውር ንቕድሚት ከም ዝሰሓቦ ኣፍሊጡ ንመበል 35 ዝኽሪ ናፅነት ኤርትራ ብቀንዲ ጎደናታት ከተማ ኣስመራ ምዕሩግ ባህላዊ ካርኒቫል ቀሪቡ ኤርትራ ዓንዲ ማእኸል ፀጥታን ምርጋዕን ቅርኒ ኣፍሪካ ክብል ግብፃዊ ሚኒስተር ሞጊሱ ሰራዊት ሱዳን ኣብ ጥቓ ዶብ ኢትዮጵያ ክልተ ተወሰኽቲ እስትራቴጂካዊ ቦታታት መሊሱ ከም ዝተቆፃፀረ ኣፍሊጡ ዝብሉ ነስሰዓት ተዳልዎ ዜናታት እዮም ናብ ዝርዝራቶም ኣውስትራልያ ኣብ ሃገራዊ ፓርክ እምባታት ባሌ ኢትዮጵያ ንዝተኻየደ መደብ ስልጠና ሓለውቲ ፓርክ ሓገዝ ገይራ ኣብ ኢትዮጵያ ዝርከብ ኤምባሳ ኣውስትራልያ ኣብ ክልል ኦሮምያ ዞባ ባሌ ኣብ ዝርከብ ብሄራዊ ፓርክ እምባታት ባሌ ንዝተውሃበ ካልኣይ ዙር መደብ ስልጠና ሓለውቲ ፓርክ ሓገዝ ከም ዝገብረ ፍሊጥ ኣሎ እቲ ኤምባሲ ዝተበግሶ እዚ ኣብ ኢትዮጵያ ውሕስነት ከባብን ሓለዋ እንስሳትን ንምሕያል ዝግበሩ ዘለዉ ሰፋሕቲ ፃዕርታት ኣካል ምዃኑ ገሊጹ ኣሎ እቲ ኤምባሲ ናይ ኢትዮጵያ ክቡር ባህርያዊ ከባቢ ምክልኻል ዝጅምር ኣብ ቅድሚት ኮይኖም ንሰርሑ ኣካላት ዓቕሞም ብምሕያል እዩ ዝበለ ክኸውን ከሎ ብናይ ኣውስትራልያ ናይ ቀጥታ ረድኤት መደብ ዳይረክት ኤድ ፕሮግራም ፋይናንሳዊ ሓገዝ ከምኡውን ብትካል ቸንጌታ ሓለዋ እንስሳ ተቢሉ ዝተውሃበ መደብ ስልጠና ከም ዝተዛዘመ ኣብሪሁ وسيخون از تبغسو اتستدالوه نتنا ايتيبيا زدن بحريا وحابتن مكلخال ليتن قطرن نستقهو حالو تبارك كيلتو من عغمو من معبايته وهيلوش تحسو مخانو قلجلو اتسلتنا بفولي بزهيوة تابتها قرط رح بزركبو بحطاوين عالتات انسسان بدرج عالم فلوت ابزخونا بارك وشتن ايتم حالو تدلون نتسعرتات محرر حالوة ام حياش يتكو ركم دنبرا قلجلو بهراوي بارك مالت هاقراو بارك انباتات بالي نقيحو خاريان ن انباتات نيلان حاوسون بزحات ابت هاجر ترح زركو بحطوين عاليتات انسسام من بركون كلو حجون نايت هاجر كندسن هيوتاوي نايتروزيم مسحب كوينو خمس قصلاي تحبير زلو بيرو تمرت غرايت مزازم تمرتي نايكلتاشن 18 تنقطاطرا غز زمانه تمرتي كابتن ور نقدميت كم صحابو فليتو كاب بيرو تمرت غرايت وا مبرك كم زملكتو منغس فيدرال بجت ندادن بمخل كالو تي تمرتي نقدميت كصحاب كم تغبره تغليصلهم بمسرات مبره بيرو تمرتي مهايا ممهران بغزيون بغبون كخفل بزي مخالو ممهران ابو العلم مهايا مسانون كابنا من بيت تمرتن مغعاز بسنك نداد زي مهلو امعلتي بما ايز قصر غنزب نخوصي غددو بمهلو ደቆም አብዘ መንግስታውያት ትምርት ዘምህር ወለዱን እንተሆነ በሰንከ ህጽረት ነዳለ ደቆም ካብናምን ቤት ትምርት ከጓዙ በዘይ መኻሎም አውር ህሰነዝ ወሃው በህራው ፈተና ሻምናይ ክፍልን ሀገራው ፈተና 10 ተኸል ተኸልን ነትስሩዕ መምሃር ምስትማር ስለዘቆራረጽዎ አብያተ ትምርት ስለዛአኑን አብዳስ ዝመሃር ብዙህ ተምህራይ በመህላው አዋን ዝናብ ትምርትን መሃብ አዚህ ስለጽገምን አውር ህሰነዝ ወሃው ሀገራውን በህራውን ፈተናታት ቀድም ክብል ብስተተሐዘሎም ስለዳ ግዜ ከካይዱ ኃይኖም ናይቶም ካልኦት ብዙሃት ትምርታት ግናብ ሰነ 30 ዝውዳ ዘነበረ ሰሌዳ ግዜ ትምርቲና በ30 ግንቦት 2018 ዓመተ ምህረት ንክሳሓብ ከም ተወሰነ ገለጸሎም ንዝኹሉሉ ታትን ሳዕቤናትን ድማ ተሓታቲ መንግስ ፌደራል ይክብል ንመንግስ ፌደራል ከሲዘሎ መንግስ ፌደራል ብዛዕባ ዘመልኪቱ ዝሃቦ ዛጊድ ምላሽ የለን ብካል ሓበሬታ ፖለቲካውን ወታደራውን ሓይልታት ዝሓቆፈ ቤት ምክሪ ሰላምን ለውጥን ኣብ ትግራይ ብዕልዋ ስልጣን ተቆፃፂሩ ንዝበሎ ሓይሊ ከኣሉ ምዃኑ ገሊጹ እቲ ኣብ ኣዲስ ኣበባ ከምዝተመስረተ ዝተነግረሉ ቤት ምክሪ ሓደ ካብ ዕላማታቱ ነቲ ብዕልዋ መንግስቲ ትግራይ ዝተቆፃፀረ ሓይሊ ምእላይ እዩ ክብል ገሊጹሎ እቲ ቤት ምክሪ ምንቅስቃስ ደለይቲ ለውጢ ዝተባሃለ ሕብረት ዝተፈላለዩ ድዋት ፍሉጣት ሰባትን ፀለውቲ ሰባትን ተመስሪቱ نزا حلفة شو عادة اواري حب تقراي مسرطة ولوتن ممسا كمكر كم تسنحوون ابتيا بدي سابا زهابو مقلس حبير اللوم هوا حد بوغنو نمدرخاو قالسي من رقات سهلونا ابحالي نعسال كبل تاوي اتاقب اللو سرعات بلتقنا نزا او جوز انتات نمعوات تخرى تقير السرحلو حد نت هزب تقراي مزراقن ودابتاتو مفراسن هزب تقراي ما اخل سينو كبتاتن مقوار نيوز ولك سيحوحات نزوون حودات كدعات كبل زقلس امتقارو بتحتيو عسيبو نهزبي بهراوت كالاتون ودابتاتون كفرسا ليتن كترن تيرون كولي غليص زلام بهراوت كالاتنان ودابتاتنان كابسغاتن مبتانن مفراسوتيو ابذ حشق امنا يركب زبلح وحد اتلعلو كل وسن عقم زوننا حزبنا بعلوانا لو علاو سلطان كوين ببو ودابتاتو بيلو بوليتيكاو تساتفو زرغاغزلو مفتحي انفتا دنصر الخلطات تفطيرو علاو كبلون وسي خابير لو لتغطي مزلو بهراو حادغا ببغات مبده حزون كموترو عقمتات وديو كان مدرخاو قالسم رقات سلونا اب حادة كنعسلي قبا كبلون حوحات زاوعي تقريب الله منقص فيرال بزعباتي كاب حوحات زقرب خصي زبولوني غريلا نمبل سلاتان حموشن زخرنات انتي ارتراب كندو قرناتات كتماس مرام عروق بهلاو كرنبال قريبو ارتراب زمس اسمت مبل سلاتان حموشن زخر معال تحربنتان ناس انتان نمخبار تدالو يهزلا ضرور سخط ماسمران تصنبل فليمات كمزلا زملكتو مسلتاتو نوصلو بزيكا زين غوزو سبورت ارترازر مصري اكزيبيشنون اب تخطما تخفيتلو ابتناي مخفت سنسرعات منستر هنصا اتو ابراهام اسفا زركوم علوسب سلطان منغستن گمبارن علوت عززت منستر مكلخال ادمس تگبرلوم اگايش كاوشتن وصان زمصو گدايم سپورتنياتا زركوم تساتفوم الو مسرت صبصاب حداش ارترا بمخنيات مبل 35 صنبل ناصنت عصر شعات تقنبوت هب ساعتات تحرق قطري اب كند قرناتات كتماس مرام عروق بحلاو كرنبال قريب اللو ازيب متحبار كوميشين بحلن سبورتن ممحدار زوام اخلن توديبو بتساتفو عصر سلستن اسان زوات استخايد مدب بحلاو الباساتن تليهيتن تشعاتيين بهرات ايرترازن زبار قوينو اب قرنا سماعتات تبقسو بقرنا حرنة تبيلو ام ميدا بحت مسكرم تزازيم اللو اميدا بحت مسكرم ابزت خايدة سنت باباون بحلاون مدباس تصنية سنسرعات وانا دايركتر كفلو بحلن سكورتن زوام اخل اتو اسمروم تقابرهان ابزت معقال بحار ونياوي تقادلونان بخبور مسوء التنان زرخبنا يانات انت والاقوا بفقري 35 عمتات انتقابرت እቲ ንስለ ኣስተኻይደ መሪር ገድልን ተኸፍለ መስዋእትን ግና ናይ ተማሊ ዘይርሳዕ ታሪካዊ ፍፃመ እዩ ክብል ከም ዘብርሐ እውን እፀብጻብ ኣመልኪትሎም ህዝቢ ዞባ ማእኸል በዓል ናፅነቱ ብክብ ዝበለ ድምቀት ንምብዓል ዘድሊ ምድለዋት ክገብር ምፅንሑ ዝሓበረ ኣቶ ኣስመረ ብተወሳትፎ ልዕሊ 13,000 ህዝብን ኣሳት 2,000 መናእሰይን ዝቐረበ ምርኢት ባህላዊ ከርኒቫል ናይዚ ምርኣያ ምዃኑ ንሕባሩ ጋዜጣ ሓዳስ ኤርትራ ዘውፅኦ ሓበሬታ ኣመልኪትሎም።

ኩራ ሰማዕትና እዚ ምስ ኣቶ ገብረ ስላሴ ገብሩ ዝተገብረ ዕላላይ ተወደን ኣገዳሲ ዕላል እዩ ብዛዕባ ስራሕን ከመይ ጌርካ ስራሕ ትረክብን ዝምልከት ስለ ዝኾነ ኣብ ዝመፅእ መደባትና ክንምለሶ ኢና። ኣብ ዝኾነ ሰዓት ግን ኣብ sbs.com.au/ትግርኛ ኣትኹም ወይ ኣብ ፌስቡክ ትግርኛ ኤስቢኤስ ትግርኛ ኣትኹም ክፀንሐኩም እዩ ክሰምዖ ትኽእሉ ኢኹም። በዛ ዜማ ናብቲ ዝቕፅል መደብና ምንባር ኣብ ኣውስትራልያ ክንሰጋገር ኢና።

0: Grab some friends and an ice cold Mountain Dew today.
1: Mountain Dew!
2: ኣብ ዝኾነ ዓይነት ሞባይል ዝተፈላለዩ ትሕዝቶታት ብነፃ ስምዑ ናብ sbs.com.au/ትግርኛ ብፅሑ ወይ sbs ኦዲዮ ኣፕ ዳውንሎድ ግበሩ። sbs ኦዲዮ ኣፕ ሎሚ ዳውንሎድ ጌርኩም ኩሎም ትፈትውዎም መደባት ክትሰምዕዎም ጀምሩ። ካብ ኣፕ ስቶር ወይ ካብ ጉግል ፕሌይ ብነፃ ክትረኽብዎ ትኽእሉ ኢኹም።
3: ነታ ኣብ ጎድኒ ባንዴራ ኣውስትራልያ ተንበልብል ቀይሕ ጸሊምን ቢጫን ዝሕብራ ባንዴራ ርኢኹማ ዶ? እዚኣ ባንዴራ ደቀባት ወይ ኣቦሪጅናል እያ። ንደቀባት ህዝብታት ኣውስትራልያን ምትእስሳሮም ናብ መሬት ማሕበረሰብን ዛንታታትን ትውክል። ንብዙሓት ሰባት ካብ ባንዴራ ንላዕሊ እያ። ኣርማን መዘኻኸሪት ሓይሊ ህላውን መንነትን እያ። ኣውስትራልያ ሓደ ዝተመደበላ ሃገራዊ ባንዴራ እንተሃለዋ እኳ ንባንዴራ ደቀባትን ንባንዴራ ደቂ ደሴታት መፃቦተ ርእስን ወሲኽካ ንሰለስተ ባንዴራታት ኣፍልጦ ትህብ። ባንዴራ ደቀባት ኩሉ ግዜ ዝነበረት ኣይኮነትን። እታ ባንዴራ ቅዲ ዝወፅኣላ ኣብ 1971 ኮይኑ በቲ ቀዳማይ ደቀባት ምሩቕ ቤት ትምህርቲ ስነ ጥበብ ሳውት ኣውስትራልያን ስኩል ኦፍ ኣርት ስነ ጥበባዊ ተወላዲ ሉሪጃይን ወምባይን ከምኡ ውን ተጣባቒ መሰላትን ዝኾነ ኣንክል ሃሮልድ ቶማስ እያ። ንፈለማ ግዜ ዘንበልበለትሉ ሓምለ 12971 ኣብ ሓደ ሰልፊ ተቃውሞ ንመሰላት መሬት። ሕጂ ግዜኡ ከም ዝሓለፎ ዝቁፅር ኣብቲ እዋን ግን ሃገራዊ መዓልቲ ደቀባት ወይ ናሽናል ኣቦርጅንስ ደይ ተባሂሉ ኣብ ዝፅዋዕ ዝነበረ መዓልቲ እዩ። ሓደ ዓመት ድሕሪ እዩ ኣብቲ ኤምባሲ ቴንዳ ደቀባት ኣቦርጅናል ቴንት ኤምባሲ ኣብ ካምቤራ ንመሰላት መሬትን መጻኢኻ ባዕልኻ ምውሳንን ትውክል ሓያል ኣርማ ኮይና። ኣብ 1995 መንግስቲ ኣውስትራልያ ወግዓዊት ባንዴራ ኣውስትራልያ ኢሉ ወግዓዊ ኣፍልጦ ሂብዋ። እቲ ቅዲ ናታ ቀሊል ግን ከኣ ትርጉም ዘለዎ እዩ። ጸሊም ንደቀባት ህዝብታት፣ ቀይሕ ንሃገርን ምትእስሳር ምስ መሬትን፣ ቢጫ ክቢ ድማ ነታ ኣብ ማእከል ህይወት እትርከብ ፀሓይን ዝውክል እዮም። ተወላዲት ጎመሮይን ሕጂ ተፈላጥነት እናረኸበት ትኸይድ ዘላ ስነ ጥበባዊትን ጀይድ ብሬናን ኣብታ ባንዴራ እንታይ ከም እትርኢ ትገልጽ። ባንዴራታት መንነት ይውክሉ። ነዚኣ ባንዴራ ክርያ እንከለኹ ሃገር ይርኢ፣ ህዝበይ ይርኢ፣ ነታ ተፈጥሮ ዝኾነት ፀሓይ ይርያ። ህዝብን መሬትናን ብሓባር ትጠምሮም እታ ፀሓያ ንስከማ ነገር እያ። መሬትና ንዓና ኣዝዩ ኣገዳሲ እዩ፣ ክረአ ዘለዎ ነገር እዩ። ባንዴራ ምህላው ብመሰረቱ ከም ሓደ ሃገር ወይ ህዝቢ ወይ ኔሽን ከም ደቀባት ህዝብታት መንሙኻና ከም ዝረአ ምግባር እዩ። ነገራት ምስ ግዜ ከመይ ከም ዝቕየሩ ንምርዳእ ካብ ጓል ዋናርዋ ዝኾነት ኣንቲ ሱዛን ኬንዳል ንሰምዕ። ንሳ ኣብ 1960ታትን 70ታትን ኣብ ዞባዊት ከተማ ግዝኣት ኒው ሳውት ዌልስ ኮንዶቦሊን ዓብያ። እታ ባንዴራ ብሰፊሑ ክትረአ ቅድሚ ምጅማራ ዝነበረ እዋን ትዝክር። ናይ መጀመርያ ዝኽራ ባንዴራ ኣቦሪጅናል ኣብ ቤት ትምህርቲ ወይ ኣብ ቤት ፅሕፈት ምምሕዳር ዘይኮነ ኣብ ቴሌቭዥን እዩ ነይሩ። ብልክዕ እታ ባንዴራ ኣብ ቴሌቭዥን ኣብ ሓደ ተቃውሞ የርኢ እያ። ኩሉ ቴሌቭዥን መራኸቢ ብዙሃን ኣብቲ ሽዑ ዝነበረ ግዜ ኣሉታዊ ነይሩ። ብዛዕባ እዞም ተቃውሞም ዘስምዑ ዘለዉ ሰባት እዩ ዝብል ነይሩ። እዛ ንዓይ ባንዴራ ጀርመን ትመስል ባንዴራ ድማ ኣብኡ ነይራ። ልክዕ ባንዴራ ጀርመን ግን ኣይነበረትን። ባንዴራ ደቀባት ዝረአ ኩሉ ናይ መጀመርያ ተሞክሮይ እዚዩ ነይሩ። ድሕሪኡ ኣንቲ ሱዛን መምህር ምስ ኮነት እታ ባንዴራ ገና ንቡር ኣካል ህይወት ትምህርቲ ኣይኮነትን ነይራ። ኣብ ፈለማ ናይ ምምሃር ተሞክሮይ እዚ ከም ሓደ ዓይነት ትምህርቲ ኣይውሃብን ነይሩ። እግሪ መንገዲኹም ከዓ እዚ እንህልኩም ሕብሪ ተለኺዎ ባንዴራ ደቀባት እዩ። እቶም ሕብርታትን ትርጉሞምን ዝፈልጦም ኣሎ ድዩ። ቀደም ክንዲዚ ጥራዩ ኣስተምህሮ ደቀባት ዝኸይድ ነይሩ። ንወለዶኣ እታ ባንዴራ ኣብ ሓደ ሰልፊ ተቃውሞ ወይ ኣብ ቴሌቭዥን ትርእዮ ነገር እዩ። ገና ኣብ ዕለታዊ ኣውስትራልያ ዝተለምደት ኣካል ኣይኮነትን ነይራ። ንከም በዓል ጀይድ ዝኣመሰሉ ብዕድመ ንእስ ዝበሉ ደቀባት ህዝብታት ግን እቲ ተመክሮ ኣዝዩ ዝተፈልየ እዩ። እታ ባንዴራ ደቀባት ኣብ ኩሉ ዝርዮም ከቢባቶም እዮም ዓብዮም። ጀይድ ንእስነታ ኣብ ማትራቪል ምብራቅ ከተማ ሲድንያ የሕሊፋቶ። ሓንቲ ኣዝያ ብንጹር ትዝክራ ኣብ መንደቕ ዝተሰኣለት ቅብኣ ናይታ ባንዴራ ነይራ። ንፈለማ እዋን መዓስ ነይሩ ኣይዝክሮን እየ፣ ግን ኩሉ ግዜያ ኣብኡ ነይራ። ኣብቲ ዝዓበ ኩሉ ከባቢ እየ ብብዝሒ ርኢ እያ። ኣብ ማትራቪል ናብ ካጃጋ ክትከይድን ከለኻ ናብ ኣብኡ ዝነበረ ሓደ መዋለ ህፃናት ይኸይድ ነይረ። እዚ ሓደ ዓብዪ ቅብኣ ባንዴራ ደቀባት ወይ ኩሪ ኢልና ንፅውዖ ከም ዝነበረ ይዝክር። ብጣዕሚ ዓብዪ ነይሩ። ነታ ንእሽቶ ኣካለይ ብጣዕሚ ዝዕብልላ እዩ ነይሩ። ጀይድ እናዓበየት ምስ ከደት እታ ባንዴራ ብዝያዳ ዕለታዊ ኣገባባት ትረኣያ። እታ ባንዴራ ኣብ ክዳን ወይ ግዜያዊ ውቃጦታት ኣብ ቤት ትምህርቲ ንርያ ነርና። ኣብ መፀራረዪ ክፍልታት ንሸያጠሉ ነርና። መን ምሳኻሎ ምፍላጥ ቅሳነት ዝህብ እዩ። ብፍላይ ኩላትና ዝተፈላለየ መልክዕ ዝነበረና ወይ ንመሳሰል ስለ ዘይነበርና። ንዓ እቲ ባንዴራ ንካልኦት መሓዙታን መሻርክታን ከተለልዩ ሓጊዝዋ። መን እዩ ምስኣ ኣብ ብዙሕ ሰብ ዘለዎ እውን እንተኾነ ይነግራ። ባንዴራ ደቀባት ኣብ 1995 ወግዓዊት ባንዴራ ኣውስትራልያ ምስ ኮነት ኣንቲ ሱዛን ንኣሽቱ ለውጥታት እያ መጀመርያ ዝተዓዘበት። ወግዓዊ ምስ ኮነትን እተን ባንዴራታት ከምበልብላ እንከልዋን ብምሕዳራት ከባቢ እታ ባንዴራ ከተንበልብል ክገብሩ ትዕዘብ። እተን ቤት ትምህርትታት ግን ኣየንበልበላኣን ወይ ፖሊስ እታ ባንዴራ ኣይነበረቶምን። ሓንሳብ ትርያ እሞ እዚ ደኣ ጽቡቕ ኢልካ ተሓስብ። ምስ ግዜ እታ ባንዴራ ካብ ሳሕቲ ትረአ ናብ ንቡር ወይ ኖርማል ወይ ኩሉ ግዜ ትረአ ተሰጋጊራ።
2: ሰማዕትና እዚ ክትሰምዖ ፀናሕኩም ብኢብራሂም ዓሊ ዝተዳለወ ምንባር ኣብ ኣውስትራልያ ሰሙነ ምድብናይ ብዛዕባ ናይ ኣቦርጅናውያን ወይ ደቀባት ባንዴራ ዝምልከት እዩ ነይሩ። ንምሉእ ትሕዝቱ ኣብ sbs.com.au/ትግርኛ ኣብ ኣውስትራልያን ክትግለፅ ዝብል ዓምዲ ክፅንሐኩም እዩ። ናብቲ ናይ ሎሚ ዜና ኣርስታት ዜና ክምስጋርና ብዘን ዜማ ክትዛነዩ ዕድመኩም።

ክቡራት ሰማዕትና ናይ ሎም መደብና ቐምዛሙ ኣርስታት ዜና ናይ ዝመዓልቲ ክደግመልኩም ፕረዚደንት ኣሜሪካ ዶናልድ ትራምፕ ምስ ኢራን ዝግበር ዘተ ሰላም ኣብ ናይ መወዳእታ ደረጅኡ ከም ዝርከብ ገሊጹ ውድብ ጥዕና ዓለም ነቲ ኣብ ዲሞክራስያዊ ሪፐብሊክ ኮንጎ ዘጋጠመ ሕማም ኢቦላ ንምምካት መከላኸሊ ናውትናውቲ ሕክምና ንምቕራብ ተዳልዩ ከም ዘሎ ገሊጹ ደገፍቲ እንግሊዛዊት ጋንታ ኣርሰናል ድሕሪ 22 ዓመታት ጋንቲኦም ብምስዓራ ሓጎሶም ክገልፁ ውዒሎም ሓዲሮም ባርሰማዕትና ናይ ሎም መደብና ዛዚምና ኣለና ኣብ ዝመፅእ ሰውኒ ዝተፈላለዩ ትሕዝቶታት ሒዝና ክንምለሰኩም ኢና ክሳብ ሽዑ ሰላም ቅነ ዝምነየልኩም ንሳኹም ፅናሕኩ ኣዳላውን ኣቕራብን ዝመደብ በየነሰመርህ ብሩህ መዓልቲ

0: ምሽት 2 ሰዓት ተኩል ላይ በቀጥታ ተላልፎ የነበረው የቢቢሲ አማርኛ መሰናዶ አሁን በድጋሚ ቀርባል።
1: ኦዩ
2: ሰላም አድማጮቻችን እንደምን አመሻችኋል? የሐሙስ ምሽት የቢቢሲ አማርኛ ፕሮግራማችንን ጀምረናል። የትግራይ ክልል ትምህርት ቢሮ ትምህርት ቤቶች ቀድመው እንዲዘጉ ለምን ፈለገ?
3: እዚህ አገር በየቀኑ በየቦታው ብዙ ውጊያዎች ይካሄዳሉ። ጦርነት ስላለ ተብሎ በጀቱ የተከለከለ ዞን የለም፣ በጀቱ የተከለከለ ክልል የለም። በትግራይ ግን ይሄ ተደረገ፣ ይሄ ተከለከለ።
2: በባሌ ዞን ከውሻ ያስጣሉትን ድኩላ በጡጦ ያሳደጉት እናት
4: በምኖርበት አካባቢ ብዙ እንስሳት ይኖራሉ። ከብቶችም የሚሰማሩት በፓርክ አካባቢ ነው። የድኩላውን ግልግል ያገኙት መኖሪያ ቤት አካባቢ ነው።
2: ከነዳጅ ጋር ተያይዘው የሚነሱ ቁልፍ ነጥቦች ለዛሬ ያዝናቸው አበይት ዘገባዎቻችን ናቸው። አብራችሁን ቆዩ። በትግራይ ትምህርት ቤቶች ቀደም ብለው እንዲዘጉ ተወስኗል። ይህ ውሳኔ በክልሉ ካለው የጦርነት ስጋት ጋር ተያይዞ ለትርጉም እየተጋለጠ ነው። ለመሆኑ ትምህርት ቤቶቹ ቀደም ብለው እንዲዘጉ የተወሰነው በማን ነው? ለምንስ ይህ ውሳኔ ያስፈለገ ስንል የክልሉ የትምህርት ቢሮ ኃላፊ የሆኑትን ዶክተር ኪሮስ ጉኡሽን አነጋግረናል።
3: ደሞዝ አሁን ግንቦት 14 ነው፣ ግን የመጋቢትና የሚያዝያ ደሞዝ ያልተከፈላቸው መምህራን አሁንም አሉ። ስለዚህ በዚህ የበጀት ክልከላ ምክንያት የመማር ማስተማሩ ከፍተኛ እየተጎዳ አስተማሪዎችንም ወደ ትምህርት ቤት ሄደው ለማስተማር ሚኒመም ኮርስ ማግኘት የሚችልበትን እድልም ስለሌለ አንዱ ምክንያት ነው ከካላንደሩ እንዲያጠር የማድረግ። ሁለተኛው በተለያየ ጊዜም ተገልጿል፣ ወደ ትግራይ የሚላከው ነዳጅ እንደተከለከለ ይታወቃል። አሁን ኤ ሲንግል ሊትር ወደ ትግራይ የገባ አይደለም በህጋዊ መንገድ። ስለዚህ መምህራን ደሞዝ ካለመከፈል በተጨማሪ ባልተከፈለ ደሞዝ ሆነውም ቢሆን ወደ ትምህርት ቤት ለመመላለስ የትራንስፖርት አክሰስ የላቸውም። በአንድ ቀን በመቶዎች የሚቆጠር ብር ወጪ ይጠበቅባቸዋል። እዚሁ መቀሌ ላይ ሆነው አንድ መኖሪያ ሰፈር ወደ ትምህርት ቤት ለመሄድ በቀን በመቶዎች የሚገመት ገንዘብ ይጠየቃሉ። ትራንስፖርት ውድ ስለሆነ ነዳጅ ስለሌለ ማለት ነው። እንደዚሁም ወራሪዎች ትምህርት ቤታችንም ስላወደሟቸው በዳስ ውስጥ ሆነው የሚማሩ ብዙ ተማሪዎች አሉ።
5: በዳስ የሚማሩት ተማሪዎች አሃዝ አሉት
3: ብዙ ነው። ለምሳሌ ሽሬ ብቻውን ብንወስድ ሽሬ ከተማ ሁሉም ትምህርት ቤቶች በተፈናቃይ ወገኖቻችን መጠለያ ሆነው ነው እያገለገሉ ያሉት። በስምምነት መሰረት ተፈናቃይ ወገኖቻችን ወደ ቀያቸው መመለስ ስላልቻሉ፣ ስለዚህ ሽሬ ከተማ ብቻ 40 ሺህ ተማሪ አለ በዳስ የሚማር። በመቀለም እንደዚሁ አለ፣ አክሱም እንደዚሁ አለ፣ ሰለክለካ እንደዚሁ አለ፣ ብዙ ከተሞች ላይ እንደዚህ አለ። ከፍተኛ ቁጥር ነው ያለው እና ስለዚህ እነዚህ ሁሉ ተደምረው አገራዊና ብሔራዊ ፈተናዎች በተያዘላቸው ቀነ ገደብ የሚካሄዱ ሌሎች የትምህርት ደረጃዎች ግን ወደዚህ ወደ ግንቦት 30 ተስቦ እስከ ግንቦት 30 የፋይናል ኤግዛም እንዲጨርሱ ነው የተወሰነው። ለነዚህ ሁሉ ፕሮግራም መቀያየር ተጠያቂ መሆን ያለበት የፌዴራል መንግስት ነው።
5: አንድ ወር ወደዚህ ማምጣት ምን ያህል መሬት ላይ መሰረታዊ ለውጥ ያመጣል? ቢጨርሱት አይሻልም ነበር ወይ?
3: አልጋ ቁርቋሪ የተኛበት እንዲህ ያነጠፈው አያውቀውም። በየቀኑ አስተማሪዎቻችን ወደ ትምህርት ቤት መሄድ እያቃታቸው ነው። የተዘጉ ትምህርት ቤቶች አሉ። መምህራን ወደ ትምህርት ቤታቸው መሄድ ስላልቻሉ፣ ወደ ስራቸው መሄድ ስላልቻሉ፣ የዕለት ቁሳቸውን ማግኘት ስላልቻሉ፣ ወደ ትምህርት ቤት የሚያስኬድ የሚያስችል ትራንስፖርትንም ማግኘት ስላልቻሉ መምህራን ወደ ትምህርት ቤት መሄድ አቁመው የተዘጉ ትምህርት ቤቶች አሉ። ስለዚህ ከመምህራኖቻችን እየተግባባ ነው ያለ ነው። ኦኬ ተማሪዎች አንድ አመት ሙሉ ሲማሩ ቆይተዋል። መምህራኖቻችን ሁሉም አይነት ችግር ተቋቁመው እያስተማሩ ቆይተዋል። ስለዚህ አመት ሙሉ የተለፋበት የትምህርት ሂደት ላይ ተማሪዎቻችን ወደ ፋይናል ኤግዛም ሳይደርሱ መመዘኛዎችንም ሳይመዘኑ ሊበተኑብን ስለሆነ ዘርፎር ይህንን አረንጅመንት አስፈላጊ ሆኖ አግኝተነዋል።
5: ዶክተር፣ የእናንተ ውሳኔ ነው የአመራር ወይስ ይህን ነገር በውይይትም ታች ካሉት ትምህርት ቤቶች
3: ውይይት ጭምር ነው። በውይይት ነው ከትምህርት ጽህፈት ቤት ኃላፊዎች፣ ትምህርት የወረዳዎቹ ደግሞ ከትምህርት ቤቶች ፋን መምህራን፣ ከሱፐርቫይዘሮች፣ ከመምህራን ተወያይተው ከታች በስሎ የመጣ ነው። መምህራኑ ፍላጎት ስለሆነ ከዚህ ውጭ ሌላ አማራጭንም አልነበረን። ቦተም አፕ የመጣ ነው ብሎ መውሰድ ይቻላል።
5: በአገሪቱ እንደሚያውቁት የተለያዩ አካባቢዎች ግጭቶች አሉ። ግጭቶቹን ተከትሎ ብዙ ተማሪዎች እየሄዱ አይደለም፣ ከትምህርት ይቀራሉ እና በእነዚያ አካባቢዎች ውጤት በጣም ያሽቆለቁላልና ብሔራዊ ፈተና እየመጣ ነው። በትግራይ ይሄ ሁኔታ መከሰቱ በጠቅላላው በትምህርት ጥራትም ሆነ በሚመጣው ውጤት ላይ አሉታዊ ተጽዕኖ ይኖረዋል ወይ? ምን ያህል ነው ብለው ሲገምታሉ? ይሄ
3: ፌደራል መንግስት በትግራይ ላይ እያደረገው ያለው አድላዊ አሰራርና ቀደም ሲል በጦርነቱ የፈጸማቸውን ዓለም አቀፍ ወንጀሎች ማስቀጣያ ስትራቴጂ ነው። ትግራይ ላይ ትምህርት እንዳይኖር እየተደረገ ያለው አሁን እንዳነሳኸው
5: ዓላማ አድርጎ ነው። ዶክተር የሚሉኝ በዓላማ ሆኖ ብሎ እየፈጸመ
3: በዓላማ አድርጎ ነው እንደዚህ ያደረገው ያለው። ለዚህኛው ማሳያ ላንሳልህ። በዚህ አገር በየቀኑ በየቦታው ብዙ ውጊያዎች ይካሄዳሉ። በዚህ አገር ለአመታት የቆዩ ብዙ ጦርነቶች አሉ። በእነዚህ አካባቢዎች ተማሪዎች ትምህርታቸውን ያቋርጡ ይሆናል እንጂ ውጊያ ስላለ ጦርነት ስላለ ተብሎ በጀቱ የተከለከለ ዞን የለም፣ በጀቱ የተከለከለ ክልል የለም፣ ደሞዝ የተከለከለ አስተማሪ የለም። ሁሉም ቦታ ላይ አስተማሪዎች ደሞዛቸው ይከፈላቸዋል። የአስተማሪ ደሞዝ በመከልከሉ የተዘጋ አንድም ትምህርት ቤት የለም። ለትግራይ ግን ይሄ ተደረገ፣ ይሄ ተከለከለ። እንደዚህ ትምህርት በመዝጋት መድኃኒት በመከልከል ነዳጅ በመከልከል የኢኮኖሚክ ሪከቨር እንዳይኖር ሰው ተስፋ ቆርጦ እንዲበታተን በተረጋጋ መልኩ እንዳይሰራ ከጦርነትና የጦርነት ድምፅ ርቆ እንዳይቆይ ሌላማ ቢሆን ቅድም ገልጽህልኛል አንተ ራስህ። በዚህ አገር ብዙ አካባቢዎች ላይ ውጊያዎች ይካሄዳሉ በየቀኑ። መምህራን ግን ደሞዛቸው ያገኛሉ። ደሞዝ በመከልከል በጀት በመከልከሉ አንድም ትምህርት ቤት በዚህ ሀገር ላይ ከትግራይ ውጪ አንድም ትምህርት ቤት የተከለከለ የለም። ስለዚህ ይህንን አሁን አንተ በእንደዚህ አይነት ሁኔታዎችን የተማሪዎች ውጤት ላይ ምን አይነት ተጽዕኖ እንዳለው ነው የጠየቀኝና ከውጤት ማሽቆልቆል በላይ ነው የህልውና ጉዳይ ነው የገጠመው።
5: እንደው ከጀመሩት አይቀር በወዲያኛው በኩል ፌዴራል መንግስት የሚለውን መቼስ ይሰሙታል። ለሌላ ተግባር ነው የሚውለው በጀቱ ይላል፣ ይከሳል። ከዛም ባሻገር አሁን ደግሞ የጊዜያዊ አስተዳደሩ መነሳት ለዚህ ምላሽ መስጠት ይኖርበታል።
3: ጥቅምት ላይ የጀመረው ደሞዙ የቆመው በጀት የቆመው ጥቅምት ነው። ጊዜያዊ አስተዳደሩ መቀየር ውጤት እንጂ ምክንያት አይደለም። ከጥቅምት ጀምሮ ደግሞ በጀት ተልክሎ፣ ስለዚህ በየትኛው ፍሬምወርክ ሆነ ነው የፕሪቶሪያ ስምምነት የምትተገብረው? የፌዴራል መንግስትንም የጊዜያዊ አስተዳደሩ ጊዜም እኮ አላራዘመም። የተሸዋሚው ጊዜ አራዘመ እንጂ የጊዜያዊ አስተዳደሩ የአስተዳደሩ በራሱ እኮ ጊዜው አልተራዘመለት። ዘርፎር ከዛ በኋላ ላይ የሆኑ ጉዳዮች ላይ የፌዴራል መንግስት የፕሪቶሪያ ስምምነት ባለመፈጸሙ የመጡ ውጤቶች እንጂ ፕሪቶሪያ ስምምነት ለማፍረስ እንደ ምክንያት ሆኖ ሊያገለግላቸው አይችሉም።
5: ያው በቀጥታ አልመለሱልኝም ጥያቄውን። ይሁን አንዳንድ አሃዞችን እናንሳ ዶክተር። ለምሳሌ ደሞዝ ያልተከፈላቸው መምህራን መዋለ ህጻናት ጀምሮ ከፍተኛ ሁለተኛ ደረጃ ትምህርት ቤት ያሉ ናቸው። በአሃዝስ ምን ያህል ይሆናል?
3: መምህራን ያልተከፈለ ደሞዝ በሁለት እንክፈለውና አንደኛው በ2014-12 ወራት አለ። እንደዚሁም ደግሞ የ2015 የፕሪቶሪያ ስምምነት እስኪፈረም ያለው 4 ወራት አለ። በድምር 16 ወራት ያልተከፈለ ደሞዝ አለ። እነዚህ ወደ 50,000 የሚሆን መምህር ነው ያለው።
5: ዶክተር ኪዩስ የመጨረሻ ጥያቄ፣ መጀመሪያ ላይ ያነሳሁትን ጥያቄ መልሼ ላመጣው ነው። ትምህርት ቤቶች በጊዜ እንዲዘጉ የተፈለገው ለጦርነት ዝግጅት እንዲያመች ነው የሚባል ነገር በስፋት እየተወራ ነው። ምንድን ነው ምላሽዎት? በዚህ እናብቃ።
3: እስከ ለአንተ መልሼ ልጠይቅህ። ትምህርት በመዝጋት ለጦርነት ያለው ፋይዳ ምንድን ነው?
5: ያው የሚያነሱትማ ለዝግጅት ትምህርት ቤት
3: የሚማሩ ህጻናት ናቸው አይደለ? ህጻናት ናቸው የሚማሩት።
5: ህጻናት
3: ስለዚህ የእነዚህ ህጻናት ትምህርት በመዝጋት ለጦርነቱ ያለው ኮንትሪቢሽን ምንድን ነው?
5: ሁለተኛ ደረጃ
3: ኤቭሪ ኢንዲቪጁዋል ላይ በሚያነሱት ስፔኩሌሽን እና ቲዎሪ ለእያንዳንዱ ምላሽ መስጠት በጣም ነው የሚዳግተው። ያለውን መሬት ላይ ያለውን ተጨባጭ ሁኔታ ማየቱ በትክክል አካዳሚክ ካላንደሩ ወደዚህ እንዲመጣ የሚያስገድዱ ተጨባጭ ሪዝኖች ናቸው ወይስ አይደሉም ብሎ ነው እንጂ ሰው ጀጅ ማድረግ ያለበት። ለዚህ ታስቦ ነው፣ ለዛ ታስቦ ነው እንደዚህ የሆነ ነው ብሎ መሄድ እንዴት ይቻላል?
5: እሺ
3: እንዴት ነው ለእያንዳንዱ ምን መልሰው?
2: ኃላፊው በፌደራል መንግስት ዙሪያ ያነሷቸውን የነዳጅና የበጀት ጉዳዮችን በተመለከተ የሚመለከታቸውን አካላት ለማነጋገር ያደረግናቸው ተደጋጋሚ ጥረቶች አልተሳኩም። በኦሮሚያ ክልል ባሌ ዞን ድንሾ አካባቢ ኗሪ ሆኖ የ60 ዓመት አዛውንት ለአደጋ ተጋልጦ ያገኙትን የድኩላ ግልገል አሳድገው ለፓርክ አስረከቡ። ወይዘሮ ሐምዚያ አብዱል ቃድር በሚኖርበት የባሌ ተራሮች ብሔራዊ ፓርክ አካባቢ ከውሻ ያስጣሉትን ድኩላ ለአንድ ዓመት ለሚጠጋ ጊዜ ወተት ተከራይተው በማጠጣት እንዳሳደጉት ለቢቢሲ ተናግረዋል።
4: በምኖርበት አካባቢ ብዙ እንስሳት ይኖራሉ። ከብቶችም የሚሰማሩት በፓርክ አካባቢ ነው። የድኩላውን ግልግል ያገኘሁት መኖሪያ ቤት አካባቢ ነው። ከሰው ሸሽቶ ነው ብዬ ትቼው ገብቼ ነበር። ነገር ግን በሁለተኛው ቀንም እዚያው አገኘሁት። ውሾች ሊበሉት ነበር። ሳየው አሳዘነኝ። ከውሾቹ አስጥዬ ወደ ቤቴ ይዤው ገባሁ። አንድ ላማ አለችኝ። ወተት አልባታለሁ። ወተት ስሰጠው ማገገም ጀመረ። ከዚያ ጡጦ ገዝቼ ተጨማሪ ወተት ተከራይቼ ያሳደግኩት። ከፍ እያለ ሲመጣና ሳር መብላት ሲጀምር ደግሞ ሳር እያቀረብኩለት አለማመድኩት። እንደ ልጄ ያሳደግኩት። ወደ ኋላ ላይ ከፍ እያለ ሲመጣ ለባሌ ፓርክ ሪፖርት አደረግኩ። የፓርኩ ሰራተኞች ሊወስዱ ሲመጡ እንደ ልጄ ነበር የሆነው። መኪናው ሲያስገቡት ሲሞክሩ ቋንቋው ባይገባኝም እንደ ልጅ ነበር የጮኸው። በግድ ነው መኪና ውስጥ ያስገቡት።
2: የባሌ ተራሮች ብሔራዊ ፓርክ ኃላፊ አቶ ሸሚል ከድር ድኩላውን መረከባቸውን ለቢቢሲ አረጋግጠው የአካባቢው ማህበረሰብ አደጋ ላይ ሆነው ያገኙቸውን እንስሳት የመንከባከብ ልማድ እንዳለው ተናግረዋል።
1: ሳፉር አሲቲ ቢኔሰ ቦሶና አደምሱን አጄሱን ሰባን
6: እዚያ አካባቢ ያሉ ነዋሪዎች የተለያዩ እንስሳት ግልገሎችን ሲያገኙ ያሳደጉ መልሶ ለፓርኩ ሲሰጡ ነበር። እኚህ እናትም ይህንኑ ነው ያደረጉት። እንደሚታወቀው የዱር እንስሳትን ማደንና መግደል የተከለከለ ነው። የዚያ አካባቢ ነዋሪዎችም የተለያዩ እንስሳት ሳይጠፉ እንዲቆዩ ማድረግ ችለዋል። ባለመግደል ብቻም አይደለም ይህን ማድረግ የቻሉት ለአደጋ የተጋለጡትን ጭምር በማሳደግም ጭምር ነው። ለዚህም ተግባራቸው እናመሰግናቸዋለን። እኚህ እናትም አደጋ ሊደርስበት የነበረን የድኩላ ግልገል ነው የታደጉት። በቀን 1 ሊትር ወተት ተከራይቶ ጭምር ነበር ሲንከባከቡት የነበረው። ስዑዲ የሚል ስምም አውጥቶለት እንደ ልጅ ነው ያሳደጉት። ይህ ግልገል አሁን አዲስ አበባ ዙሪያ ወደሚገኘው ሆለታ ተወስዶ በጥሩ ሁኔታ ላይ ይገኛል።
1: ሆሎታ ጅራ አጭት ጉደቴ አከብራ ከነት በሬዴ አከጋሪ ጅራ
2: ባሌ ተራሮች ብሔራዊ ፓርክ ከ2150 ካሬ ኪሎ ሜትር በላይ ቦታ የሚሸፍን ሲሆን በውስጡ ቀይ ቀበሮን ጨምሮ በርካታ ብርቅዬ የዱር እንስሳትና ብርቅዬ እጽዋት ይገኛሉ። ፓርኩ በ2016 ዓ.ም ምረት በዩኔስኮ የዓለም ቅርስ ሆኖ ተመዝግቧል። አድማጮች ከቢቢሲ አማርኛ ጋር ናቸው። አሁን ደግሞ ኬኔዲ አባተ አጫጭር ዜናዎችን ያሰማናል።
7: ዲሞክራቲክ ሪፐብሊክ ኮንጎ በኢቦላ ቫይረስ ምክንያት የቡድኗን የዓለም ዋንጫ ለመመድ ሰረዘች። ከ130 በላይ ሰዎችን ስለመግደሉ የተነገረለት በሽታ ማገርሸቱን ተከትሎ የብሔራዊ ቡድኑ የዓለም ዋንጫ ዝግጅቶች ወደ ቤልጅየም መዛወራቸው ታውቋል። የቫይረሱን ክትባት ለማዘጋጀት 9 ወራት ሊፈጅ እንደሚችል የዓለም ጤና ድርጅት አስጠንቅቋል። አሜሪካ ኩባን ማስፈራራት እንድታቆም ቻይና አሳሰበች። የአሜሪካ ፍርድ ቤት የ94 ዓመቱ የቀድሞ የኩባ ፕሬዝዳንት ራውል ካስትሮ ላይ ከ30 ዓመት በፊት ተመተው ከወደቁ ሁለት አውሮፕላኖች ጋር በተያያዘ ክስ መመስረቱን ተከትሎ ነው ቻይና ማሳሰቢያ የሰጠችው። ኢራን ከታሰበው በበለጠ ፍጥነት የወታደራዊ ኢንዱስትሪዋን መልሳ እየገነባች መሆኑ ተዘገበ። አሜሪካና እስራኤል በከፈቱት ጥቃት ወታደራዊ አቅሟ የተመታባት ኢራን የተኩስ አቁም ከተደረገ ወዲህ ወታደራዊ ኢንዱስትሪዋን በፍጥነት እየገነባች እንዲሁም የተወሰኑ ድሮኖችን እያመረተች መሆኑን CNN የአሜሪካ የስለላ መረጃን ጠቅሶ ዘግቧል። በሌሎች የኢራን መረጃዎች የኢራን ጠቅላይ መሪ በከፍተኛ ሁኔታ የተብላላ ዩራኒየም ከሀገራቸው እንዳይወጣ ወሰኑ። ኢራን ጦርነቱን ለማስቆም የቀረበላትን በከፍተኛ ሁኔታ የተብላላ ዩራኒየም ወደ ውጭ እንድትልክ የቀረበውን ሐሳብ ውድቅ ማድረጓን ሮይተርስ የዜና ወኪል ዘግቧል። ትራምፕና ኔታንያሁ ስለ ኢራን ድርድር አካሄድ በውጥረት የተሞላ ንግግር ማድረጋቸው ተዘገበ። ፕሬዝዳንት ዶናልድ ትራምፕና ቤንጃሚን ኔታንያሁ የኢራን ጉዳይን በተመለከተ ማክሰኞ ዕለት ከፍተኛ ውጥረት የነበረበት እንዲሁም የእስራኤሉን ጠቅላይ ሚኒስትር እጅግ ያበሳጨ የስልክ ንግግር ማድረጋቸውን የአሜሪካ የዜና ምንጭ አክሲዮን ዘግቧል።
2: ለዓለም የነዳጅና ኃይል አቅርቦት መሰረት የሆነው የሆርሙዝ ወሽመጥ መዘጋት የአገራትን ምጣኔ ሀብት ወዳልተጠበቀ ቀውስ እየወሰደ ይገኛል። ከዚህ ጋር በተያያዘ ተደጋግሞ የሚነሳው ደግሞ ድፍድፍ ነዳጅ ነው። ለመሆኑ ድፍድፍ ነዳጅ ምንድነው? የብሬንት ነዳጅስ? ተከታይ ዘገባ ምላሻለሁ።
5: የነዳጅ ዋጋ እየጨመረ ነው። ህብረተሰቡ የዋጋ ጭማሪ ተጽዕኖ ወላፈን እየገረፈው ሲሆን መንግስታት ችግሩን ለመቋቋም የተለያየ እርምጃ መውሰድ ጀምረዋል። ዓለም አቀፍ ኢኮኖሚን በመፈታተን መደናገጥን በመፍጠር ላይ ከሚገኘው ከዚህ ቀውስ ጀርባ በርካታ መታየት የሚገባቸው ጉዳዮች አሉ። ከዚህ ሁሉ ዓለም አቀፍ ኢኮኖሚ መናወጥ ጀርባ ድፍድፍ ነዳጅ ይገኛል። ፔትሮሊየም በመባል የሚታወቀው ድፍድፍ ነዳጅ በሚሊዮን በሚቆጠሩ አመታት ሂደት ውስጥ ከመሬት በታች የሚፈጠር የተፈጥሮ ሀብት ነው። በቀላሉና በፍጥነት ልንተካው የምንችለው ነገር ባይሆንም ተዝቆ የሚያልቅም አይደለም። አገልግሎት የሚሰጠው ደግሞ ለተሽከርካሪዎች ብቻ አይደለም። ከድፍድፍ ነዳጅ ከቤንዚንና ናፍጣ በተጨማሪ ለበርካታ ምርቶች የሚሆን ግብአት ይወጣል። ከፕላስቲኮች እስከ ባሳት ከኮስሞቲክስ እስከ መድሃኒት ያሉ የለት ተለት ምርቶችን ለማምረት ያገለግላል። በቀላሉ ለመግለጽ ድፍድፍ ነዳጅ የዘመናዊ ህይወት አካል ነው ማለት ይቻላል። ለዚህ ነው ነዳጅ ሲነካ ሁሉም ነገር አብሮ የሚነቃነቀው። ሁሉም ዘይት ተመሳሳይ ዋጋ የለውም። የብሬንት ድፍድፍ ነዳጅ በአብዛኛው ከሰሜን ባህር የሚመረቱ ዘይቶች ድብልቅ ነው። የብሬንት ድፍድፍ ነዳጅ በዓለም ዙሪያ በስፋት ጥቅም ላይ የሚውል በመሆኑ ለድፍድፍ ነዳጅ ዋጋ ተመን እንደ ማጣቀሻ ይወሰዳል። በዚህ ምክንያት የብሬንት ድፍድፍ ነዳጅ ዓለም አቀፍ መለኪያ ለመሆን በቅቷል። የብሬንት ድፍድፍ ነዳጅ ዋጋ ሲጨምር እና ሲቀንስ የተቀረው የዓለም ነዳጅ ዋጋ በዚያው ልክ ከፍ ዝቅ ይላል። ነዳጅ ከአውሮፓ በቀጥታ የማይገዙ አገራት እንኳን በብሬንት ድፍድፍ ነዳጅ ዋጋ ምክንያት የግዢ ወጪያቸው ይወሰናል። ነዳጅ በዋናነት የሚለካው በበርሜል ነው። አንድ በርሜል ድፍድፍ ነዳጅ ከ159 ሊትር ጋር እኩል ነው። ከአንድ በርሜል ድፍድፍ ነዳጅ ውስጥ ግማሽ ያህሉ ለቤንዚን የሚውል ነው። 31 በመቶ የሚሆነው ለናፍጣ የሚውል ሲሆን 10 በመቶ የአውሮፕላን ነዳጅ ይሆናል። ቀሪው ለፕላስቲክ፣ ለኬሚካል እና ለሌሎች አገልግሎቶች የሚውል መሆኑን የአሜሪካ ኤነርጂ መረጃ ያመለክታል። ሁሉም አገራት ነዳጅን በእኩል መጠን አይጠቀሙም። በአውሮፓውያኑ 2024 በዓለም ዙሪያ በየቀኑ 101 ሚሊዮን በርሜል ነዳጅ ጥቅም ላይ ውሏል። ዩናይትድ ስቴትስ ትልቋ ሸማች ስትሆን በቀን 19 ሚሊዮን በርሜል ትጠቀማለች። ይህም ከዓለም የነዳጅ ፍጆታ 19 በመቶ ማለት ነው። ቻይና 16 ሚሊዮን በርሜል፣ አውሮፓ ደግሞ 14 ሚሊዮን በርሜል በቀን በመጠቀም ተከታዮቹን ደረጃዎች ይዘዋል። ሌሎች ከፍተኛ የነዳጅ ተጠቃሚ አገራት ሩሲያ፣ ሳውዲ አረቢያ፣ ብራዚል፣ ጃፓን፣ ደቡብ ኮሪያ፣ ኢራን እና ካናዳ ናቸው። የአፍሪካ ሀገራት በአንድ ላይ በቀን 4.56 ሚሊዮን በርሜል ነዳጅ ይጠቀማሉ። ይህም ማለት ከአንድ እስከ 10ኛ ደረጃ ላይ ከስር ከሚገኙ ሁለት ሀገራት የነዳጅ ፍጆታ ያነሰ ማለት ነው። የዓለማችን የግዙፍ ምጣኔ ሀብት ባለቤት የሆኑት ሀገራት የነዳጅ ፍጆታ በዋጋው ላይ ተጽዕኖ ያሳርፋል። ሀገራቱ ከፍተኛ መጠን ያለው ነዳጅ ሲጠቀሙ ዋጋው በዓለም ዙሪያ ይጨምራል። ድፍድፍ ነዳጅ በተለያዩ የዓለም ክፍሎች ውስጥ ከመሬት በታች በጥልቀት የሚገኝ የተፈጥሮ ክምችት ነው። ይህ ክምችት በመላው ዓለም በተለያዩ ክፍሎች ውስጥ ተሰራጭቶ ይገኛል። ከፍተኛ የነዳጅ ክምችት እንዳለባቸው ከሚታወቁ አገራት መካከል ቬኔዙዌላ፣ ሳውዲ አረቢያ፣ ኢራን፣ ኢራቅ፣ ኩዌት፣ ዩናይትድ አረብ ኤምሬት እና አሜሪካ ይገኙበታል። እነዚህ ሀገራት በዓለም አቀፍ የነዳጅ አቅርቦት ላይ ትልቅ ሚና ይጫወታሉ። በእነዚህ አካባቢዎች በተለይ ደግሞ በመካከለኛው ምስራቅ ግጭት ሲከሰት የነዳጅ ዋጋ ጭማሪ በመላው ዓለም ይከሰታል። ኢትዮጵያ ነዳጅ አታመርትም። እንደ አብዛኞቹ ሀገራት በግዢ ነው የምትጠቀመው። ግዙፍ ምጣኔ ሀብት ካላቸው የአፍሪካ ሀገራት መካከል አንዷ የሆነች ኢትዮጵያ ነዳጅ ተጠቃሚ ናት። የነዳጅ ፍላጎቷን የምታሟላው ከመካከለኛው ምስራቅ ሀገራት በሚፈጸም ግዢ ነው። በዓለም አቀፍ ደረጃ የነዳጅ ዋጋ ሲጨምር ኢትዮጵያ ውስጥ ያለው ዋጋም በተመሳሳይ ይጨምራል። የትራንስፖርት፣ የምግብ ዋጋና ሌሎች ምርቶች ዋጋ ስለሚጨምር የዕለት ተዕለት ኑሮን ይፈትናል። በዚህም በአፍሪካ ውስጥ ከፍተኛ የነዳጅ ፍጆታ ካላቸው 10 ሀገራት መካከል ኢትዮጵያ አንዷ ናት። በዚህ ዝርዝር ውስጥ በአስረኛ ደረጃ ላይ ያለች ኢትዮጵያ በቀን 110 ሺህ በርሜል ትጠቀማለች። ነዳጅ ኃይል ብቻ አይደለም፣ የዓለም ኢኮኖሚ የጀርባ አጥንትም ጭምር ነው። ትራንስፖርት ኢንዱስትሪ፣ ንግድና ሌሎች ዘርፎች በነዳጅ ላይ የተንጠለጠሉ ናቸው። ለዚህም ነው እንደ ጦርነት ፖለቲካ ወይም የአቅርቦት መስተጓጎል ሲፈጠር ዋጋው በዓለም የሚጨምረው። በነዳጅ አምራቾች፣ በከፍተኛ ነዳጅ ተጠቃሚዎች፣ በነዳጅ ማጓጓዣዎች ወይም በሌላ አጋጣሚ የሚፈጠር ለውጥ እስከ ነዳጅ ማደያዎች ያለውን ዋጋ የሚቀያየር ይሆናል።
2: አስቶን ቪላ የጀርመኑን ፍሬይበርግን በማሸነፍ 3-0 በማሸነፍ የአውሮፓ ሊግ ዋንጫን አንስቷል። አድማጮች ለዛሬ ያልናቸውን በዚህ ነው የምናበቃው። ሌሎች ዝርዝር ዘገባዎችን ለማንበብ ድረገጻችንን መጎብኘት ትችላላችሁ። መልካም ጊዜ፣ መልካም ምሽት።